ትንሽ በማዘት ይሄር ላይ ካለና ፈራፈት በተሳይለ ለቢቢያ ፈይለብኝ ሰማት ከባራባሪ ማውራት ሳትዘይለው